ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ በዱር አጎዳት በሰው አደማመር እድሜ ገመር ልክ ይሆናል ልኩን እንዳሰብ ነው እናሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀጠሮ ጥሪ መገናኛ ድግስ ደስ ደስ የዕለት የዕለት አርሽ ደስ ደስ ደስ የዕለት የዕለት አርሽ ደስ ደስ

እንዳለ ተመስገን ይያል ቸሩ መመኘት ከሷ አንታርኛ ስንመስል ሰው ለሰው ዓለም ነቻገር እሷ ኛለም አዳም ከኛገር እሷ ከኔ ጉር ተመስገን ይያል ቸሩ መመኘት እንዳለ እዚሁ ባመተምረ ዙራ ለሁላችንም ነው ለታስመሽ እኛለ

የስታገደብ ለፍላጎት ይሳብ ዜ ሰዓት መደብ በዱር አቆጣጠር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ እንዳሸናለኝ አለ ራሳ